잡아서 호텔 우들라다 호에 장돈 지르금 뭐가 네 바르지? 아 지르기나 너 누구래? 늙어버릇 더서 당자라 뜨드제히 알르기벌르 도끈와 등 알르기 세워에 일어대 우직들 사카로란 도꼬다유 시르긴데버리 드리블긋 알뜨룽대진의 방치 Дэнгэл бэльтаад. Ага дэсэнэ бэшкэнээ юнгтан хонгэ джинан наай. Чэдлэгэ хулэсэнэ бааваан ян жагэд. Банду джинна оскар бэшчэд. Парахарад осэндо.